እያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረች ማለት መንፈሴን አወቀው። የሰቀቀኑን ጭፍ የመለየት መርዶ ለምን ለምን ታልሽብኝ ፍቅረው